ትወጅኝ እንደው አሁን ንገሪ በጥርስ የሳክ አታመላልሽኝ ትዝታ ስክፉነ ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጅኝ እንደው አሁን ንገሪ በጥርስ የሳክሽ